ዛሬ ኤርትራውያን ከምርብር ፍራይስሪድ ፍሽቱትጋርት ሰንበት ሰንበት በቋንቋ ትግርኛ ካብ ሰዓት 10 ሰዓት 11 ይፍን ፍራይስሪድ ፍሽቱትጋርት ኤሪትሬሽ ሪዳክ

ክብራት ሰማዕትና እንደገና ሎሚ ዕለት 13 ወርሒ 1926 እዩ እንትዳ ኣድሂተ ሰሚዐ ፀኒሐ ትማሊ ቅዱስ ዮሃንስ ነይሩ ንኩላትኩም ምእመናን ክርስትና እንቋዕ ኣብ ሓድሽ ዘመነ ግእዝ ካለንደር ኣብቃዓኩም ኩልኻትኩም ከዓ ኣብዚ ሰናይ ዘመን ሰናይ ሓድሽ ዓመት ብፅቡቅ ክጅምሮ ክትክእሉ ተስፋ እናገበርኩ ናይ ሎም መዓንቲ ቀንዲ መደብና መበል 50 ዓመት ቤት ትምህርቲ ሰውራ ወርቃዊ ይብልዮ ይበዓል ኣሎ ስለዚ ብዛዕባኡ ሕምረት ናይ ልምዓንቲ ኣርእስቲ ገርና ክንወስተና ሞ ምክታልኩም ይዕድም በዛ ኣጋጣሚ ቀንዲ ጋሻና ናይ ልምዓንቲ ፍፁም ሳሌ ክኸውን ስለዚ ኣብ ፍራንክፈርት ከተማ መበልና ከተማ ናዩ ፍራንክፈርት ኣብ ጀርመን ክፅምበል እዩ ስለዚ ብዛዕባ እውን ካልእ ዘሎ ሕብርታትን ክንዕልል ኢና ምክታልኩም ይዕድም

ቅድሚ ኣብዝቐን ዲኣር ስነምታውና ግን ኣገደስቲ ሓበሬታት ኣለዋና ኣቐዲምና ሓበሬታ መበል 65 ዓመት ብረታዊ ቃልሲ ኣብ ዝተፈላለየ ቦታታት ኤርትራን ኤርትራውን ዝቕመጡውን ይፅምበል ቀኒዩ ሕጂ ግና እውን ይፅምበል ኣሎ። ስለዚ ኣብዚ ከባቢና እውን መበል 65 ዝፀምብል ሓደ መስከረም ኣብ ከተማ ሽቱትጋርት ብተፃወቲ ሰሚር ስዒድ ሰናይ ብርሃነ ሮቤል ንዕለት 26 ወርሒ 9/2026 ካብ ሰዓት 2 ክሳብ ሰዓት 10 ኸውን እዩ። ኣድራሻ ኣብ ቀፃሊ ክሕበር እዩ። ንዓበይቲ 20 ዩሮ መእተው ዋጋ ምስ ምግቢ ማለት ተምሃሮ 10 ዩሮ ሃገራዊ ሽማግለ ሽቱትጋርድን ከባቢኡን። ስለዚ ዕለት 26 ወርሒ 9/2026 ቆፀራኹም ካብ ሕጂ ንዓ ሓዝዋ ኣብ ሽቱትጋርድን ከባቢኡን ብክብ ዝበለ ክብሪ ክፅምበል እዩ ኣብኡ ይረኽበና። መበል 65 ዓመት ፅምበል ሓደ መስከረም ኣብ ሽቱትጋርድ ምዛ ኣጋጣሚ ንዕለት 19/2026 ንፍራንክፈርት መገሻ ተመዝጊብኩም ዘለኹም ዝብገሰሉ ዕለት ሰዓታት 6:30 ኣብኡ ክትርከብ እዩ። ልክዕ ሰዓት 7 ካብቲ ቦታ ክትብገስ ስለ ዝኾነት ኩልኻትኩም ተጓዓዝቲ ልክዕ ኣብ ሰዓትኩም ክትርከቡ ይላብ ኣለዉ። ስለዚ ዕለት 19 ዝመፅ ዘሎ ሰሙን ምዃን እዩ ስቀዳም ዕለት 19/2026 ካብ ሰዓት 7 ባቡር ኣውቶቡስ ከይድ ስለ ዝኾነት ኣብ ሰዓትኩም ተረኸቡ።

0: እዚ ድሃ ኤርትራውያን ሽቱጋርትን ከባቢኡኒ ክቡራት ሰማዕትና ኣብዚ ናይ ሎም መዓልቲ ምስ ኣቶ ፍጹም ሳህለ ብኣጋጣሚ መበል 50 ዓመት ወርቃዊ ብልዮ ምስራት ቤተ መስተር ኢና ንዛረብ ዘለና። ስለዚ ኣቐዲመ ዝሓተትኮ ሕቶ ቅድሚ 10 ዓመት ምስራት ናይ ቤተ መስተር ኣብ ኤርትራ ኣብ ሜዳ ተፀምቢል ነይሩ። ሽዑ ካብቲ ሓደ ቀንዲ ጨርሑታት እንታይ ነይሩ? እዚ ኩሉ ቃልሲ መስዋዕት ንገብሮ ዘለና እዚ መፃኢ ወለዶ ኣብ ኩናት ከይሽመም ብረት ከየልዕል እዩ ነይሩ። ስለዚ እዚ ጥሙሕ እዚ እዚ ድልየት እዚ እዚ ባህ ግዜ ክሳብ ክንደይ ተተግቢሩ ስለምንታይ ዝብል እዚኣ ፍፅምና ባሃ
1: እወ ምናልባት ቅድሚ ንሓምላሰይ ምስኣት ከይድ ኮይና ተሰማሓትኒ ሓንቲ ኣብቲ እዋንቲ ቅድሚኡ ቁርብ ዓመታት ውን ብፃይ ዋና ፀሓፊ ዝተባሃለት ተቕስላ ናይ ዝኾነት ሃገር ክንምስርት ነፃ ዝኾነት ሃገር ክንምስርት ምዕቡል ኢንዱስትሪ ክህልወና ሕርሻ ውቶትና ክድንፍዕ ዝሰረቐ ጥበብ ሓይልን ስነኪነትን ክህልወና ትምህርቲ ኣገዳሲ እዩ። መን እዩ ግራቱ ብጠበንጃ ዝሓርሰ መን ኸ ንፋብሪካ ብመዳፍዕ ዘንቀሳቐሰ ኣየንቲ ሃገር ያኸ ብጠያይቲ ንቅድሚት ዝገስገሰት እዚ ኩሉ ሰላም ንምምፃእ እንጥቀመሉ መሳርሒ እዩ። ዕላማ ብረትን ዕላማ ትምህርትን ሓደ ኣይኮነን። ምክንያቱ ብረት ኣብ ውሱን መድረኽ ዝጓሓፍ ክጓሓፍ ከሎ ትምህርቲ ግን ነባሪ እዩ ኢሉ ነይሩ ትዋንቲ። ሕጂ ምስኣ ኮይና ትኸይድ ኮይና ስለ ተሰማዓኒ ኣነ እቲ ብሓፈሽኡ ክንሪኦ ከለና እቲ ሽዑ ዝተተልመ ትልሚ ኣማን ብኣማን ብግብሪ እውን ኣብ ባይታ ርኢና ኢና። ሕማቅ ኣጋጣሚ ኮይኑ ሕማቅ ዝኾኑ ጎረባብቲ ከዓ ስለ ዘለውና ነቲ ኣብቲ እዋንቲ ብኩሉ እንትና ስዕርና ዝጓሓፍናዮ ድሓር ዝመፀ ደግሲ በጨቕታ ናይ ምስፍሕፋሕን ወላ ሕጂ እውን እንሪኦ ዘለና ወስታን ሓዊስካ ነዚኣ ዝበልካያ ምልእቲ ስእሊ ከምዚ ሃባ ይርዳኣኒ። ምክንያቱ ድሕር 18 ኩናት ከፊቶምልና ገለሳ ዚብሆም ሕጂ ወይን እንድሕር ባሕርዶ ወደብ እንደበሉ ኣይተሓዙና እንድሕር ብና ኣለዎም እቲ ሽዑ ተባህለ ትብሎ ዘለካ ብምልኣት ኣይተቐንጠጠን። ግን ከዓ እቲ ሽዑ ዝተመስረተ ሎሙ ከዓኒ ኣብቲ ኣካዳሚያዊ ነገሩ ኣብቲ ሞያዊ ነገሩ ጥራሕ ዘይኮነ ኣብ ምክልኻል ሃገር እውን ብንቕሓት ብኣፍልጦ ደው ዝበለ ናይቲ ሽዑ ዝተማሃረ ሰብ እዩ። ከም ምርጫና ታጭርሖ ክትኮነልና ምደለና ዝኾነ ይኹን ወረን ውግእን ወረ ውግእን ዘይብሉ ዝያዳ ኣብ ሳይንስን ቴክኖሎጂን ዝያዳ ኣብ ምዕባለ ዝያዳ ኣብ ፍትሒ ምርግጋፅን ክንከይድ ንቅድሚት ክንጥምት ኮነና ምደለና ግን ከዓ ቲፋክቲ እሱ ስለ ዝኾነ ሕጂ እውን እታ ርእስቲ ክትቅፅል እያ ማለት እዩ። ሕጂ እውን እዚ ሕጂ ዘለዎ ዶ ፅባሕ ኣብ ኩናት ከይኣቱ ሎም ክንሰርሕ ኣለና ማለት እዩ።
0: ፅቡቅ ፍፁም ፅቡቅ መዘምዘል ምገርካ ላለኸ ናብቲ መዓል ክንምለስ። ስለዚ ኣብ ፍራንክፈርት ኣብ ጀርመን ንዕሊ 26 ወርሒ 9 2026 መደብ ተዳልዩ ኣሎ። ቅድሚ ናብ ምእታውና እቲ ጭርሑ እንታይ እዩ ዝብል ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ስለምንታይ እዚ ኣርእስ ዝተመሪፁ እንታይ እቲ ከመሓልፎ ዝደል ዘሎ መልእኽቲ?
1: እጂ ከምቲ ዓንቲ ወይትንክካ ብልየ ዝነበርኩ

0: እንዳጠመትና አብይ በጽህና አለና ገምግምናሲ ስጋ ዘሐጅ ዘከድና ያገምግምናስ ነዝ ንኸረዝና አንተይ ትንክፋ ቢልያ ነረ እቲ ሽዑ መበገስ ዝገበና ያከም ከም ፍልስፍና ኣብ ጉዳይ ትምህርቲ ነቲ ድሓር ዝመፃእና ወይ ሕጂ ዝሒዝና ዘለና ካሪክልም ናይ ናይ ስርዓተ ትምህርትና ባይታ ዘንፀፈ እዩ። እዚ ግን ምስ ግዜ ክራቐቕ ምስ ግዜ ክዓቢ ንቅድሚት ክጥምት ስለ ዘለዎ እውን ኣብ ጉዕዞ ህንፀት ሃገር ብኸመይ ኣበይ ኣለና ኢና ገምጊምና እንታይ እዩ ክንመሓይሽ ዘለና እንታይ እዩ ክዕረ ዘለዎ እጂ ሎሚ ትምህርቲ ምስለ ትምህርቲ ጥራሕ ዘይኮነስ ምዕቡል ትምህርቲ ኩሉ እንትናዊ ዘማልአ ትምህርቲ ክህሉ ኣብዝሓለፈ ዓመት ጋና ዝቐፅል ዘሎ ፕሮጀክትታት ናይ ኣሕዳር ቤት ትምህርቲ ኢልና ከም ከይፀኒሕና እዚ ነቲ ኣብ ርሑቕ ዘሎ ህዝብና ጋናዊን ብምልኣት ዘይተረጋገፀ ዘሎ እቲ ናይ ስርዓተ ትምህርትና ከመይ ጌርና ኢና ንሃምፆ ንመዓራርዮ ኣብ ዝብል እውን ከካትዓና እዚ ሓምሳ ዓመት ዝሲ ባቱ ንድሕሪት መሊስና ምርኣይ ጥራሕ ዘይኮነስ ሎሚ ፅባሕን ከኣኒ እንሪኤሉ ንምባል እዩ እቲ ቴማ ኣቐሚጡ ዘሎ።
1: ፀቡቅ እዚ በዓል እዚ ኣከታተልካ ንመን እዩ ነቶም ኣብ ቤት ትምህርቲ ሰውራ ጥራሕ ዝነበሩ ድዩ መን እዩ ዝካፈሎ ዝብል ሕቶ ኣሎ። ኣብዚ ዕለት 26 ወርሒ 9/2026 ኣብ ክለብ ሃውስ ኣብ ቬንስልቬግ 21 ኣብ ፍራንክፈርት ካብ ሰዓት 2 ክሳብ ሰዓት 11 ተመዲቡ ዘሎ መደብ እንታይ እዩ ተቐሪቡ ዘሎ መደብ ተው ኣብኡ ተመፅያ ሲ እንታይ ክረክብ
0: ሕጂ እዚ መደብ ኣብ ውሽጢ ናብ ደገን ዝኸይድ ዘሎ ኣብ ሃገር እውን ካብ ተዘተጋገ ካብ 17 ብተኸታታሊ መደብ ኣሎ ብምእኩል ፕላስ ብዞባታት ደረጃ ኣብ ኤሪስፖራ ከዓኒ ድሮ ተጀማሚሩ ዝኸይድ ዘሎ ኣሎ ብሕጂ ከዓ ክኸይድ ኣብ መደብ ዘሎ ኣሎ። እዚ ጉዳይ ምስ መፀ ንሕና ሞኸነይ ገርና ንሓዞ ነዚ ረዚን ዝኾነ ዝኽርዝስ ከመይ ገርና ክነብዕሎ ማለት ከመይ ገርና ብሃብቶን ገልፆ ንኽእል ዝብል ታሽሙ ነይሩና እታ ዝገበርና እንታይ እያ እሞ እዚ ክውደብ ስለ ዘለዎ ሓደ ንዑዝ ውድብ ሓይሊ ዕማም ወይ ኮሚቴ ክኸም ኣለዎ ብምባል ኮሚቴ ናቆምና እዚ ኮሚቴ እዚ ካብ ቤት ፅሕፈት ካብ ሃገራዊ ሽማግለ ካብ ኣባላት ቤት ትምህርቲ ሰውራ ዝነበሩን ዝቆመ ኮሚቴ ኣሎ። ኣብ ውሽጡ ኣብ 2-3 ሓይሊ ዕማም ተኸፋፊሉ ኮፍ ኢሉ ተማየጡ እሞ እንታይ ክንገብር ንኽእል ተባሂሉ እሞ ሓደ 2-3 ነዚ ጉዳይ እዚ ምናልባት ከምቲ ኣብ ውሽጡ ዝኸይድ ገርና ክነቕርቦ ይፅግ ንኸውን ግን ከዓ ብዝተኻእለና ብዘለና ዓቕሚ ነቕርቦ ተባሂሉ እጅ እዚ እሞ ብመልክዕ ሰሚናር ብመልክዕ ትረኻ ብመልክዕ ስነጥበባዊ ኣቕርቦ ብመልክዕ ስእላዊ ምርኢት ከመይ ጌርና ንሓዞ ተባሂልና ምክፋል ስራሕ ጌርና ዝኸይድ ዘሎ ጉዳይ እዩ። ኣብዚ ምናልባት ክሳብ ሕጂ ከም መደብ ተታሒዙ ዘሎ ሓደ ኣብ ዝለዓለ ደረጃ ዘላ ብፀይቲ ኣባላት ቤት ትምህርቲ ሰውራ ኣብዚ ነዚ ጉዳይ ኣመልኪታ ሰሚናር ወይ መግለፂ ክትህበና እያ። ካልእ ኣብቲ ንዕኡ ዝገልፅ ተባሂሉ ተመሪፁ ዝቀረበ ናይ ኣሳእል ምርኢት ክህሉ እዩ። እቲ ኣብ

ክብራት ሰማዕትና ማርከስ ናይ ሎም ማዓንቲ ዝነበረና ቃለ ምልልስ ምስ ፍፁም ሳህሌ ኣብዚ ወዲና ኣለና። ሰናይ ሰንበት ግበረልኩም። ብዚ መፅእ መደባት ካብ ንራኸብ ሰናይ ቀነ